0: ነበርስ ሎሆ ለላሊስሪ ግሶርቱ ለራሊስገር ሲሎዲኒ ነበርስ ሎሆ ለላሊስሪ ግሶርቱ ለራሊስገር ሲሎዲኒ ነበርስ ሎሆ ለላሊስሪ
1: ሻይናራ ስፒች ሂት ራዲዮ ስቱደንት